0: ተጠልቷል መቼም ቢሆን መለየት የለብንም እንጂ ቃል ገባልሽ
1: ያን ጋር 星期四中午12点10分，凤凰卫视电视台。凤凰卫。